ያልክበት ባገኝህና የሄድክበት መንገድ አዋራውን ቅሜ ቀረብክበት ና ክንዱን ተሳልሜ ሞትኩ ልካተልጅ